0: ይቀርባል።
1: ቱንቆዩ
2: ሰላም እንደምን አምሽታችኋል አድማጮቻችን። ለረቡዕ ምሽት ያዝናቸውን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን በሆርሙዝ ወሽመጥ በኩል ስላለፈችው የኢትዮጵያ መርከብ
3: እንግዲህ አራት ቶር ሊሞላት ማልባት 3 ወይም 4 ቀናት ሲቀሯት ነው መንቀሳቀስ የጀመረችው ትላንትና።
2: በትግራይ ለ11 ወራት ያህል ደብዛው ስለጠፋው የፊልም ባለሙያ
4: ከዛሬ ምንም አይነት ፍንጭ አላገኘነ የሆነ ነገር ቢሆን ኑሮ በተራ ሰዎች ለዚህ ታግቶ ወይም ምናምን ቢሆን እስካሁን የሆነ ነገር እናገኘ ነበር።
2: Human Rights Watch ህወሓት ለግዳጅ ወታደራዊ ምልመላ ያወጣውን ረቂቅ አዋጅ እንዲሰረስ ለመጠየቁም ዘገባ ይዘናል። አብራችሁን ቆዩ። Human Rights Watch ህወሓት ለግዳጅ ወታደራዊ ምልመላ ያወጣውን ረቂቅ ህግ በዝባዥ በማለት እንዲሰረዝ አሳሰበ። ዝርዝሩን ኬኔዲ አባተ ያቀርባል።
5: የትግራይ ክልል መሪዎች ለወታደራዊ ግዳጅ ምልመላ ለማድረግ ኃይል የሚሰጣቸውና ተቃዋሚዎችን እንዲቀጡ መንገድ የሚጠርግላቸውን ረቂቅ አዋጅ እንዲሰርዙ Human Rights Watch አሳሰበ። የሰብአዊ መብት ተሟጋቹ ሰኔ 16 ቀን 2018 ዓ.ም ተመረጠ ባወጣው መግለጫ ህወሓት ረቂቅ አዋጁን ያወጣው በፌደራል መንግስቱ የተሾሙ የክልሉን አስተዳዳሪዎች ከስልጣን አውርዶ ከኤርትራ ብሔራዊ የውትድርና አገልግሎት ጋር የሚመሳሰል አፈሳ ከጀመረ በኋላ ነው ብሏል። የHuman Rights Watch የአፍሪካ ምክትል ዳይሬክተር ላቲ ሻባደር የትግራይ ተወላጆች ከሁለት አመቱ አውዳሚ ግጭትና ካስከተለው መዘዝ ገና ያገገሙ እንደሆነ ጠቅሰው የክልሉ ባለስልጣናት አሁን ባለው የፖለቲካ ውጥረት ሳቢያ ሲቪሎች ወታደራዊ አገልግሎት እንዲሰጡ ማስገደድና ጎን ለጎን ደግሞ የግዳጅ ምልመላውን የሚተቹትን መቅጣት የለባቸውም ብለዋል። የትግራይ ህዝብን ህልውናና ደህንነት ለማረጋጋት የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀው ረቂቅ ሰነድ በክልሉ ምክር ቤት እንደሚጸድቅ ቢቢሲ ከምንጮቹ ያገኘው መረጃ ይጠቁማል። በረቂቅ አዋጁ የመጀመሪያ ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይገልጻል። በሶስተኛው ክፍል ደግሞ የወንጀል ተጠያቂነት በሚለው የረቂቅ ህጉ ክፍል ስር በትግራይ ጦር ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይም በግንባር ግዴታውን እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነ ከ10 ሺህ እስከ 50 ሺህ ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል ሲል ይደነግጋል። በትግራይ እየተካሄደ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን ሌሎች ደግሞ እዚያው ተደብቀው እንደሚገኙ ተናግረዋል። አፈሳው ከነዋሪዎችና ከመብት ተሟጋቾች ውግዘት እየገጠመው ቢሆንም ምልመላው በፈቃደኝነት የሚካሄድ ነው በማለት ህወሓት ማስተባበሉን የፈረንሳይ ዜና ወኪል AFP መዘገቡ ይታወሳል። በትግራይ በስፋት እየተካሄደ ያለው ወታደራዊ ምልመላ በአብዛኛው በፈቃደኝነት ላይ ብቻ ተመስርቶ የሚካሄድ መሆኑን የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ተናግረዋል። ነገር ግን ሁሉም የትግራይ ተወላጅ ግዛቱን ከህልውና ስጋት መከላከል ስላለበት ልዩ ሁኔታዎች አሉ በማለት የግዳጅ ምልመላው እንዳለ በተዘዋዋሪ ገልጸዋል። Human Rights Watch ባወጣው መግለጫ ረቂቅ አዋጁ አሻሚና በጣም የተለጠጠ ቋንቋ መያዙን ይጠቅሳል። ይህም ለብዝበዛ ክፍት መሆኑን እንዲሁም ለተለያዩ ጥፋቶች እስራትና የሞት ቅጣትን ማካተቱን ገልጿል። ረቂቁ የወጣው በህወሓትና በፌደራል መንግስቱ መካከል ያለው ውጥረት መባባሱ የትግራይ ንጹሃን ዜጎችን ለተጨማሪ የጭካኔ ድርጊት ያጋልጣል የሚል ፍርሃት በተፈጠረበት ወቅት መሆኑንም መግለጫው አክሎ ገልጿል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሰብአዊ መብት ድርጅት የትግራይ የጸጥታ ኃይሎች በክልሉ መጠነ ሰፊ አፈሳና የግዳጅ ወታደራዊ ምልመላ ያካሄዱ መሆናቸውን በመጥቀስ መግለጫ ማውጣቱ ይታወሳል። ቢቢሲ ያነጋገራቸው በክልሉ የተለያዩ ከተሞች የሚኖሩ ወጣቶችም ከስራ ቦታቸው ከመዝናኛ ስፍራዎችና ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች መላካቸውን ተናግረዋል። ውጥረቱ በተባባሰበት በዚህ ወቅት አሜሪካ በኢትዮጵያ ያለውን ሰላም በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ክልከላ መጣሏን ማስታወቋ አይዘነጋም። ህወሓት ለዚሁ ምላሽ ለመስጠት ባወጣው መግለጫ የአሜሪካን የቪዛ ክልከላ ሚዛናዊ ያልሆነ ሲል አውግዞታል።
2: የኢትዮጵያ መርከብ ከአራት ወራት ገደማ በኋላ ከሆርሙዝ ወሽመጥ ወጣ ወደ ጅቡቲ ጉዞ ጀመረች። ኤምቪ ጊቤ የተባለችው መርከብ የሆርሙዝ ወሽመጥ በመ

0: ጋቱ ለውራት ቆማ መቆየቷን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ማርኬቲንግ መምሪያ ኃላፊና የኮሙኒኬሽን ተወካይ ኃላፊ አቶ ደምሰው በንቲ ለቢቢሲ ተናግረዋል።
1: ጊቤ መርከብ ከሻርጃ የተነሳችው ፌብሩዋሪ 28 ነበረ እንደ አውሮፓውያን አቆጣጠር። እንግዲህ ከዛ ጊዜ ጀምሮ አጋጣሚ አክሰስ ሲፈጠር በዛ ቦታ ላይ ልትቆይ ተገዳለች።
0: መቼ ነው መንቀሳቀስ የጀመረችው እንደገና?
1: እንግዲህ አራት ወር ሊሞላት ምናልባት 3 ወይም 4 ቀናት ሲቀሯት ነው መንቀሳቀስ የጀመረችው ትላንትና። ስለዚህ አሁን ገልፍ ኦፍ ኦማን አካባቢ ነው እንትን እያደረገች ያለችው። በሰላም ከአካባቢው ወጥታለች። ምናልባት የተወሰነ የባህር ላይ እንቅስቃሴው ካላስቸገራት በስተቀር በ30 አካባቢ ትደርሳለች ብለን ነው የምናስበው። እኛ ከዛ በፊትም ትደርሳለች ብለን አስበን ነበረ። ይሄ ሞንሱን የሚባል እንትን አለ አይደለ? የባህር ላይ እንትኑ እሱ ጉዞውን ስለሚገታ በተወሰነ መልኩ ያላትን ፍጥነት እንትን ሊገታ ትንሽ ሊያዘገያት ስለሚችል እንግዲህ 30 አካባቢ በ30 ጠዋት ትደርሳለች ብለን ነው የምናስበው። ጅቡቲ ወደብ
0: የሆርሙዝ ወሽመጥ ከተዘጋ በኋላ ብዙ መርከቦች ተስተጓጉለዋል፣ እንቅስቃሴያቸው ተገድቦ ብዙ ቆይተዋል። በዓለም ንግድም ላይ ተጽዕኖ እንዳሳደረ የሚታወቅ ነገር ነው። እስኪ የቆዩበትን ሁኔታና እናንተም ስታደርጉላቸው የነበረውን ክትትል ይንገሩኝ።
1: በእኛ በኩል በእኛና በመርከበኞቻችን መካከል በጊቤ መርከበኞች መካከል ተከታታይ ግንኙነት ነበረ። ግንኙነታችን አልተቋረጠም። በየጊዜው እንገናኛለን። የሚያስፈልጋቸውን ነገር በወቅቱ ይዘው ነበር የወጡት። ግን እንደ አስፈላጊነቱ ደግሞ በአስፈለገ ጊዜ አስፈላጊውን ነገር እንዲያገኙ የማድረግ ሁኔታ ከአካባቢው ነባራዊ ሁኔታ ጋር እንትን ባደረገ መልኩ ያንን ስናደርግ ነው የቆየ ነው። በዚህ ረገድ ያጋጠመ ችግር የለም። አጋጣሚ መርከቧ ስትወጣም ጭምር ነዳጅ እና ሌሎች አስፈላጊ ጉዳዮች ጋር ተያይዞ ያሉ ነገሮችን ዝግጁ ሆና ወጥታ የነበረ ከመሆኑ ጋር ተያይዞ በዛ በኩል ያጋጠመ ችግር የለም። ዞሮ ዞሮ እዛ አካባቢ ላይ መቆየት ምን ያህል ትንሽ ከበድ እንደሚል ግልጽ ነው፣ ለሁሉም ግልጽ ነው። በዚህ ረገድ መርከበኞቻችን የጊቤ በሙሉ በዚህ ረገድ ላሳዩት ድንቅ ቁርጠኝነትና ብቃት የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ በጣም ትልቅ አክብሮት አለው፣ ኩራትም ይሰማዋል።
0: እንግዲህ ኢራንና አሜሪካ እየተደራደሩ ነው በዚህ ጉዳይ ላይ የተለያየ መግለጫ ያወጣሉና የሚያልፉ መርከቦችም ይነገራል፣ እንዲሁም እንቅስቃሴያቸው የተገደቡ መርከቦች እንዳሉም ይነገራል። እና በምን አግባብ ነው ጊቤ መርከብ ልታልፍ የቻለችው?
1: በዚህ ጉዳይ ላይ ምንም ልልሽ አልችልም። ይሄ የፖሊሲ ሜከሮች እንትን ነው የሚሆነው። እኛ ኦፕሬተሮች ነን። እኛ ከፖለቲካ ጋር ኦር ከሌሎች እንትኖች ጋር ግንኙነት የለንም። ስራችን ነው የምንሰራው። በፈቀዱልን ሁኔታ አልፈናል። ዝም ብሎ ግን እንደ ዜጋ የሚሰማኝ ነገር ምናልባት በሁኔታው ላይ ያለን የገለልተኝነት ጉዳይ ሊሆን ይችላል። ይህንን እድል ልናገኝ ይረዳል። ስለዚህ ከሚወጡት መርከቦች ጋር እኛም ይህን እድል አግኝተናል። ሌላውን ጉዳይ በተመለከተ ዝርዝር ጉዳይ ፖሊሲ ሜከሮችን የኢትዮጵያ ማሪታይም ባለስልጣን ወይም የሚኒስትር ኦፍ ትራንስፖርት ኤንድ ሎጂስቲክስ ኦር ሌሎች አካላት ሊሰጡበት ይችላሉ።
0: መርከቧ ምንድን ነው የጫነችው?
1: መርከቧ የተለያዩ ጭነቶችን ነው የጫነችው። ኮንቴነራይዝድ የሆኑ ጭነቶችን፣ የሕክምና መሳሪያዎችን ጭናለች። ሪፈር ኮንቴነር ጭናለች። የተለያዩ ፍሩቶችን ምናምን እንደዚህ በጥቅሉ ኮንቴነራይዝድ የሆኑ ጭነቶችን ነው የጫነችው።
0: ሌሎች መርከቦች አሉ እንደዚህ እንቅስቃሴያቸው ተገድቦ እዛው ላይ እየቆዩ
1: በርካታ መርከቦች እንደነበሩ ያው እኛም እንደ ማንኛውም ዜጋ ከዓለም አቀፍ መገናኛ ብዙሃን ስንሰማ ነበረ። አሁን ብቻ ትላንትና በነበረው የተካሄደውን ስምምነት ተከትሎ በርካታ መርከቦች እንደተለቀቁ ወይም ደግሞ ለማለፍ እድል እንዳገኙ ለማወቅ ችለናል። ያው እንደ ማንኛውም
0: የኢትዮጵያ መርከቦች
1: የሉም። ጊቤ ብቻ ነች የነበረችው ከሻርጃ በአጋጣሚ በዛ ወቅት የተመሳችው ጊቤ ብቻ ነበረች። ሌሎች መርከቦች ሁኔታው ከተከሰተ በኋላ ወደዛ አላመሩ። ሆርሙዝ ሰርጥ በቅርብ ርቀት ላይ በምትገኘው ዩናይትድ አረብ ኤሚሬትስ በስተ ምስራቅ ላይ ካላችው ኮርፋካን ወደብ ላይ ደርሳ የመጣች አንድ መርከብ አለች፣ አሶሳ። ከዛ በኋላም እንደዚሁ ተመሳሳይ የህክምና እቃዎችና ሌሎች ጭነቶችንም ጭና የወጣች መርከብ አለች። ከዛ ባሻገር ሆርሙዝ ሰርጥን አቋርጣ ያለፈች የለችም።
0: 20% የሚሆነው የዓለም ነዳጅ የሚጓጓዝበት የሆርሙዝ ወሽመጥ የባህረ ሰላጤውን ጦርነት መጀመር ተከትሎ ከመዘጋቱ በፊት በየቀኑ 138 ገደማ መርከቦች ይተላለፉበት ነበር። ኢራን ወሽመጡን ከዘጋች በኋላ 1150 የጭነት መርከቦችና ከ20000 በላይ የመርከቦቹ ሰራተኞች ለወራት ቆመው ለመጠበቅ ተገደዋል። አድማጮች አሁን ደግሞ የመሽጋገሪያ ዜናዎችን ላሰማችሁ። በሱዳን ወሲባይ ጥቃትን እንደ ጦር መሳሪያ በመጠቀም ባባሱን ተመድ አስተዋቀ። ጦርነቱ ከጀመረ ወዲህ 546 ወሲባይ ጥቃት ኬዞችን መመዝገቡን የድርጅቱ የሰብአዊ መብቶች ቢሮ ገልጿል። በኬንያ ታዳጊዎች ከመቱበት የእሳት አደጋ ጋር በተያያዘ ተማሪዎች ሊከሰሱ ነው። ባለፈው ወር በጊልጊል ከተማ በሚገኝ የሴቶች አዳሪ ትምህርት ቤት በተነሳ እሳት 16 ተማሪዎች መሞታቸው ይታወሳል። ፈረንሳይ ለመጀመሪያ ጊዜ በኢቦላ የተያዘ ሰው መገኘቱን አረጋገጠች። ቫይረሱ የተገኘበት ግለሰብ ዲሞክራቲክ ሪፐብሊክ ኮንጎ ውስጥ የሰብአዊ ረድኤት ተልዕኮ ላይ ሲሳተፍ ቆይቶ የተመለሰ ዶክተር እንደሆነ የአገሪቷ መንግስት አስታውቋል። አሜሪካና እስራኤል ደቡብ ሊባኖስን ለአገሪቱ ጦር የማስረከብ እቅድ ማውጣታቸውን ሮይተርስ ዘገበ። በዚህ እቅድ የሚካተቱ የሊባኖስ ኃይሎች ከአሜሪካ ስልጣና እንደሚሰጣቸውና ከሂዝቦላ ጋር ግንኙነት እንደሌላቸው ለማረጋገጥም የደህንነት ማጣራት እንደሚደረግ ተገልጿል። ዜናዎቹ እነዚህ ናቸው። በትግራይ የፊልምና ካሜራ ባለሙያ የሆነው ፊሊሞን ገብረህይወት ለአንድ አመት ገደማ የገባበት ሳይታወቅ መሰወሩ በርካቶችን በማህበራዊ ሚዲያ ያነጋገረ ነው። ገሚሶቹ ወጣቱ ይሰራ ከነበረው ስራ አንጻር በኤርትራ መንግስት ታፍኖ ተወስዶ ሊሆን እንደሚችል ጥርጣሬ አላቸው። ይህ ጥርጣሬ በአንዳንድ የቀድሞ የህወሓት ጄኔራሎች ጭምር ሲስተጋባ ይሰማል። ባለቤቱ ገነት እዝራም የኔም ጥርጣሬ ወደዚያው ያጋድላል ትላለች።
2: 2017 ናሴ 4 ማታ ላይ 2 ሰዓት አካባቢ የመጣው ነው ብሎ ስልክ ደውሎልኝ ነበር። ከዛ ከግማሽ ሰዓት በኋላ ስደውል ስልኩ እየጠራ አይነሳም። ከሁለት ተኩል በኋላ አይቆይም ወደ ቤት ነው የሚመጣው። እና እኔም ከጊዜው ጥሩ ስላል ነበር ሰው እየተገደለ ሌቦች ምናምን ስለነበረ ዛን ጊዜ ለዛ ነበር የፈራሁትኝና ከዛ ጧት ላይ ሪፖርት አደረኩኝ ወደ ክፍለ ከተማ የሚገኙ ፖሊስ ጣቢያ። ፎቶውን በሶሻል ሚዲያ ምናምን ፖስት አደረግነው ማለት ነው።
3: ለመጨረሻ ጊዜ አየሁት የሚለው ሰው ማን ነው?
2: አይ ምንም አየሁት የሚል ሰው የለም። ያው በሶሻል ሚዲያ አሉ አለ ኤርትራ ወስዶት ነው እንደዚህ ዶክመንተሪ እየሰራ ስለነበረ እንደዚህ ኤርትራን አለ እንደተወሰደ ምናምን አቃለን ብለው አዲስ አበባ ያሉ ሰዎች ያወራሉ። በሶሻል ሚዲያ ብዙ ሰው ያወራል። የኔም ግምት እንደዛ ነው ማለት የሆነ ወንጀል የሚሰራ ሰው የሆነ ነገር አድርጎት ቢሆን እስከ ዛሬ ምንም አይነት ፍንጭ አላገኘንም። የሆነ ነገር ቢሆን ኑሮ በተራ ሰዎች እንደዚህ ታግቶ ወይም ምናምን ቢሆን እስካሁን የሆነ ነገር እናገኝ ነበር። የኔ እምነትም እንደዛ ነው ማለት የሆነ ነገር በቃ በመንግስት ጉዳት እንደደረሰበት ወይም የሆነ ነገር እንደሆነ ነው እኔ የማስበው ማለት ነው።
3: ገነት፣ ወደዚህ ጥርጣሬ ሊያመራሽ የቻለው ምንድን ነው? ምልክቶች ነበሩ? ስጋቶች ነበሩበት? በግል ስታወሩ እንደዚህ ፍርሃቶቹን ገልጾልሻል?
2: አይ እኔ የዛን ጊዜ የነገረኝ ነገር ምንም ነገር የለም። ግን ዶክመንት ስራ ይሰራ ነበር ወይ እንደዚህ የሚሰራ ከሆነ እንደዚህ ሊይዙት ይችላሉ በአለፈው ጦርነት ጊዜ ማለት ነው። እና እሱ ደግሞ ዶክመንተሪ ስራዎችን እየሰራ ለትግራይ መንግስት ማለት ነው ይሰራ ነበር። ቅረጽ ከተባለ ቀርጾ ምናምን ይሰጣቸው ነበረ እንጂ ምንም ለዛን ስጋት የሚያደርሰው ነገር ነው ያላቀን። ግን ያለው ሁኔታው የሀገሩን ሁኔታው ነው እንደዛ እንዳስብ ያደረገኝ ማለት ነው። አሁን የዛን የኤርትራ ጆኖሳይድ እየሰሩ የነበሩ ካሜራማኖች ማስፈራሪያ፣ ዛቻ ምናምን እየደረሰባቸው ነበሩ ምናምን ከነሱ እንትን ብዬ ነው አሁን የዛን ጊዜ ይሰራ ከነበረ እንደዚህ ሊደርሰው ይችላል ይላሉ። ከዛም በሶሻል ሚዲያም እንደዚህ አስመራው ወደ ኤርትራ እንደተወሰደ ራሳቸው እንደያዙት ምናምን ነው የሚናገሩት። እና እዚህ ያለው ፖሊስ ደግሞ ምንም ነገር ፍንጭ ሊያመጣልኝ አልቻለም። ስልኩም ይሰራል በተደጋጋሚ ለነሱ ራሱ እየሰራላቸው ነው። ስልኩም ይጠራል ይዘ
3: የባለቤትሽ ስልክ ነው የሚሰራው አሁንም ድረስ?
2: አዎ ይሰራል። አንዳንዴ በተለያየ ቁጥሮች ይሰራና ከዛ ለምንድነው ሎኬሽኑ አምጥታችሁ ለምን አታዩትም ስንላቸው ፌደራል ስልኩ ስለዘጋው እዚህ ማግኘት አንችልም፣ ከፌደራል ነው የምንጠብቀው፣ ፌደራል ደግሞ አልሰጠንም እስካሁን ነው የሚሉት። ምላሻቸው ይሄ ብቻ ነው። ሌላ ፍንጭም አለ ሊይዙትና ማድረግ ያለባቸው ነገሮችም አሉ። እንደዛም እያደረጉ አይደለም። በቃ አመት ሊሆነው ነው፣ ምንም አይነት ፍንጭ አላገኘንም ነው ምላሻቸው።
3: ዘጋቢ ፊልም ይሰራ ነበር ብለሽኛል። ጋዜጠኛ ነበረ? የመንግስት ሚዲያ ላይ ነበር የሚሰራው? ምንድን ነው የሚሰራው?
2: አይ እሱ የግል ስራ ነው የሚሰራው። የዛን የጦርነቱ ጊዜ ግን ስራ አለን ብለው ማለት ነው እኛ አዲግራት የሚባል አለ እዛ ነበር የምንኖረው። እዛ ከተማው እየሰራላቸው ነበረ የዛን ሰዓት የነበሩ ስብሰባዎች ምናምን።

0: እነሱ የሚፈልጉት ነገር ዶክመንተሪ ስራዎች ምናምን እየሰራ ለእንትኑ ያስረክብ ነበር የዛን ጊዜ ማለት ነው እንጂ እሱ የራሱ የግላችን ስራ ክሊፖች የፊልም ስራ የሰርግ ምናምን ነው መሰራው ግን የጦርነቱ ጊዜ ስራ ልን ብሎ ይሰራ ነበር እሱ መንግስቱም ያቃል እዛ ይሰራ እንደነበረ ከዛ ደግሞ የሆነ ዶክመንት አለ የዛን ጊዜ የቀረጽኩ የያዝከው አለ ምናምን ተብሎ ነው የተያዘው ነው የሚለው ሰው እኔ የማገኘው ፍንጮች ማለት ነው ሚዲያ ላይ እየወጡ ያወራሉ ጀነራሎች እዚህ የነበሩ አሁን አዲስ አበባ ያሉት መስም እንደዛ ብሎ ሚስጥር ያወጣሉ
1: አሁን እንደዚህ በሶሻል ሚዲያ እንደዚህ ስም ያላቸው መረጃ ሊኖራቸው ይችላል ተብለው መረጃቸው የሚናገሩት ነገር የማይናቁ ሰዎች ወደ ኤርትራ ሄዷል የሚሉ ከሆነ እነሱን ለማግኘት እና ያ መረጃ እንዴት እንዳገኙት ምን ያህል እርግጠኛ እንደሆኑ ለመጠየቅ አልሞከርሽም?
0: አየመኮርኩኝ ነው አሁን እዚህ ትግራይ ስለሆንኩኝ ያልተመቸኝም እንጂ ሰውሙን አዲስ አበባ መጥቼ ሰውየው ላገኘው ያሰብኩኝ ነው ሰውም ያነጋገርኩ ነው እንዲያገናኙኝ ማለት ነው እነሱ ግን እርግጠኞች ሆነው ነው እንደወሰዱት ዶክመንተሪ የሰራው ዶክመንት ስላለ የጆኖሳይድ ስለሆነ እሱን ስለሚፈልጉት ሌላ እጁ ላይ ካለ ለማጣራት ነበር የወሰዱት ነው የሚሉኝ።
1: ልጆች አሏችሁ?
0: አዎ ሁለት ልጆች አሉ አንድ ሴት አንድ ወንድ።
1: ስንት አመታቸው?
0: 6 እና 3 አመታቸው።
1: ምን ይላሉ አባታቸው ለዚህ ያህል ጊዜ ሲጠፋ ምንድነው የምትነግሪያቸው አንቺስ?
0: ይህ በጣም ከባድ ነው በቃ እኔ አሁን ለስራ እንደወጣ ምናምን ነው የምነግራቸው ግን ትልቋ ታውቃለች በቃ ሰውን በሚያወራው ነገር ምናምን አንዳንዴ ትተላለች ያው እኔም ፊት ስለማልሰጣት ያው የለም ለስራ ወጥቷል ስለምላት ነው እንጂ በጣም ከባድ ነው።
1: ከምታናግሪው ፖሊስ ውጪ ከፍተኛ የመንግስት ባለስልጣናት የክልሉን ለማግኘት ለማነጋገር ሙከራ አድርገሻል?
0: አዎ እስከዛሬ ሰዓት አቁም ያላቀም ተው ይመለከታዋል ብዬ ማስባቸው ቢሮዎች እየሄድኩኝ የፍትህ ቢሮዎች የሰላምና ጸጥታ ክልል ቢሮም ፕሬዝዳንት ለመነጋገር ሞክሬ ነበር ከዚህ በፊት የነበረው አነጋግሬው ነበር ያው በየጊዜው
1: ስለ ማን ማለት ነው ታደሰ ወረደን ማለት ነው
0: እሺ አዎ አዎ አግኝቻ ወርቼው ነበር ያው ስላለ ነገር መፍትሄ እንድትሰጠኝ እስካሁን ምንም ያገኘሁት ፍንጭ የለም ለኔ እምነትም እንደዛ ነው ግምቴ እንደዛ ነው ተራ ወንጀለኛ ቢሆን ኖሮ ያ ዞን ላፕቶፕም ስልኩን ቀምቶ ነበር የሚሄደው ይሄ ግን የተለየ ነገር ነው ዲዛይን በቃ የተደረገ ነገር ነውና እባክህን በቃ መፍትሄ ስጡኝ ፍትህ ስጡኝ ብዬ በተደጋጋሚ እስከዛሬ ቀን ያልሄድኩበት ቢሮም ያላናገርኩትም ፖሊስ ኮሚሽን ሁሌ ነው እንጂ ማነጋገረው ግን መፍትሄ የለም በቃ
1: አንቺ ግን አሁንም ፖለቲካዊ ምክንያት ይኖረዋል ነው አደለ እንጂ ተራ ወንጀል ሊሆን አይችልም
0: ስልኩም እየሰራ እየጠራ ሎኬሽኑ ስለምንድነው እስካሁን ማግኔት ያቃታቸው ከሚወራው ነገር አንጻር በራሴ መንገድ ምሰማቸው ነገሮችን እነሱም ያቃሉ ብዬ ነው ማስበው በቃ ላለመናገር ነው እንጂ የሆነ ፍንጭ ያገኙ ነበር ወንጀል ቢሆን ምን ቢሆን ያቃታቸዋል ብዬ ስለማላምን ነው
1: በቀን ውስጥ ስንቴ ትሞክሪያለሽ በአማካይ ወደሱ ስልክ ምናልባት ከተነሳ በሚል ተስፋ
0: በየቀኑ እደውላለሁ ስፔሻሊ ማታ ማታ እደውላለሁ ሁሌ ግን አንዳንዴ ዝግ ነው አንዳንዴ ይሰራል ጠራልና ይዘጋል ማለት ነው እኔ የቤት መቤት ነኝ እሱም ነበር የሚያስተዳድረን ከሱ በላይ ግን አሁን እኔ በጣም የጨነቀኝ እሱ ያለ ማግኔት ነው ማለት አሁን እኔ የሆነ ነገር ባቅ ኑሮ ወደ ስራ መወጥቼ ልጆቼን ማሳደግ ይችል ነበር በጣም ከባድ ነው ከመነግረህ በላይ ማለት ነው ማለት አሁን ነገስ ምን አገኘዋለሁ ወይ ይመጣል ወይ ወይስ ምን ሆነ ይሁን ማለት በጣም ከባድ ነው ከመነግረህ በላይ ማለት ነው ለኔ አንድ አመት ማለት ሺህ አመት እንደሆነ ነው እኔ የምቆጥረው በጣም ከፋይናንሻል ችግር በላይ አሁን የሱና ምንም ነገር ፍንጫ ያለ ማግኘቴ ነው እኔ በጣም እንትን የሚለኝ በጣም ከባድ ነው ከመነግረህ በላይ
2: በጉዳዩ ዙሪያ የኤርትራ ኮሙኒኬሽን ሚኒስትር የሚያውቀው ነገር ካለ በሚል በስልክ ሙከራ አድርገን ምላሽ አላገኘንም ምላሽ እንዳገኘን ወደናንተ የምናቀርብ ይሆናል የትግራይ የጸጥታ ኃላፊዎች ለቢቢሲ ትግረኛ በሰጡት ምላሽ ጉዳዩን እየመረመርን ነው ከማለት ውጪ ዝርዝር ማብራሪያ አልሰጡም አድማጮቻችን ለዛሬ ያልናቸውን በዚህ ሆነው የምናጠናቀቀው ነገ በሌሎች ዘገባዎች እንገናኛለን እስከዚያ በያላችሁበት መልካም ምሽት መልካም ጊዜ ይሁንላችሁ

0: ኣብ ትግራይ ይካየድ ዘሎ መጠነ ሰፊሕ ግፋን ማእሰርትን ዝምልከት ፍሉይ መደብ መስርሑ ይፍለጥ። ብመሰረት እቲ ትካል ሰብኣዊ መሰላት ዝረኣዩ ኣዋጅ ስትራቴጂያዊ ናውቲ ምክልኻል ንዘበላሹ ንሰላምን ፀጥታን ትግራይ ኣብ ሓደጋ ንዘውድቕ ምስ ፀላእይ ንዝተሓባበር ወይ ንሓድነትን ግዝኣትን ትግራይ ንዘፍርስ ዜግነቱ ብዘየግድስ ብሞት ይቕጻዕ። በዚ ድማ እቲ ትካል ማእፃዕቲ ሞት ብዝኾነ ይኹን ኩነታት ከም ዝቃወሞ ኣዘኻኺሩሎም። ብተወሳኺ እቲ ኣዋጅ ነቲ ወታደራዊ ክተት ንዝነቕፉን ተቃውሞ ንዘለዓዕሉን ክሳብ 25 ዓመት ዝበፅሕ ማእሰርቲ ይውስን። ካብ ወታደራዊ ኣገልግሎት ንዝሃድሙ ወይ ፀውዒት ንዘይኽብሩ ወይ ድማ ንክሃድሙ ዝተሓባበሩ ክሳብ 50,000 ብር ኢትዮጵያ ማእፃዕቲ ይንብር። እዚ ከዓ ህወሓት ኣብ ልዕሊ ናፃ ማዕኸናት ዜና ፀቕጢ ኣብ ዝገብረሉን ኣጀንዳ ፀላእይ ንዘሰጉማ ዝበለን ማዕኸናት ዜና ዜሮ ተፃዋርነት ከም ዘለዎ ኣብ ዘፍለጠሉን እዋን እዩ ዝኽሰስ ዘሎ። ኩነታት ትግራይ ብፍላይ ካብ 2024 ኣትሒዙ ኣብ ውሽጢ መሪሕነት ህወሓት ዝተፈጠረ ምግምማዕ ስዒቡ ነቲ ክልል ናብ ክልተ ዓበይቲ ጉጅለታት ተመቃቂሉን ፖለቲካውን ፀጥታውን ዘይምርግጋእ ፈጢሩን ፀኒሑ እዩ። ትካል ሰብኣዊ መሰላት ሂውማን ራይትስ ዎች ኣብ መደምደምታ ፀብፃቡ ሕብረት ኣፍሪቃ፣ ኬንያ፣ ደቡብ ኣፍሪቃ፣ ኣሜሪካን ሕብረት ኣውሮጳን ኣብ ልዕሊ ሰበስልጣን ትግራይ ፀቕጢ ብምግባር ነቲ ናይ ኣስገዳድ ወታደራዊ ምልመላ ደው ከብሉን ነቲ ኣዋጅ ክስርዝዎን ፀውዒት ኣቕሪብሎም። እቲ ንትግበራ ስምምዕ ፕሪቶርያ ምፍታሕ ዕጥቅን ሓለዋ ሲቪላውያንን ሓዊሱ ክከታተል ዝቆመ መካኒዝም ሕብረት ኣፍሪቃ እውን ነዚ ጉዳይ ብህፁፅ መርሚሩ ብግሁድ ፀብፃብ ከቕርብ ተማሕፂኑሎም። ምጥያሽ ኣባላት ሃገራዊ ኣገልግሎት ብሰንኪ ምስ ኢትዮጵያ ዝፀንሐን ዝቕፅል ዘሎን ጎንፅን ወጥርን ክፍፀም ከም ዘይተኸኣለ ሚኒስትሪ ዜና ኤርትራ ገሊፁ። ፍሉይ ልኡኽ ሕቡራት ሃገራት ኣብ ጉዳይ ሰብኣዊ መሰላት ኤርትራ መሓመድ ዓብድሰላም ባቢከር መንግስቲ ኤርትራ ነቲ ንውልቀ ሰባት ኣብ ከቢድ ፀገም ኣውዲኦ ዘሎ ግድድ ዕስክርና ንምምሕያሽ ዝወሰዶ ዝኾነ ዓይነት ስጉምቲ የለን ብምባል ኣብ ዝሓለፈ ሰሙን ገሊፁ ነይሩ። ኣዜ ብርሃነ
1: ሚኒስተር የማነ ብ23 ሰነ ኣብ ኤክስ ብዘውፅኦ ፅሑፍ እቲ መንግስቲ ዝቕፅሎ ዘሎ ግዱድን ገደብ ኣልቦን ሃገራዊ ኣገልግሎት ከብቅዕ ዝገብር ምሕፅንታታት ነቲ ሃገር ንምስርጣይ ዝተማሃዘ ሃሳይ ፖሊሲታት ዘንቀሎ ምዃኑ ብምግላፅ ወቂሱ። እቲ ጉዳይ ዳግም ኣቓልቦ ገለ ወገናት ከም ዝረኸበ ዝጠቐሰ እቲ ሚኒስተር እቶም ኣብቲ ዘየቋርፅ መከራ ኤርትራ ደገፎም ዘይሃቡ መሻርክቲ ብዛዕባ ቅርፂ ምክልኻል ኤርትራ ምኽሪ ክህቡ ዝሓተቶም ከምዘየለ ገሊፁ። ኣቶ የማነ እቶም ወገናት መን ምዃኖም ብንፁር ኣይጠቐሰን። እንተኾነ ግና ብዝሓለፈ ሰሙን ፍሉይ ልኡኽ ሕብራት ሃገራት መሓመድ ዓብደሰላም ባቢከር ኣብ ዘቕረቡ ፀብጻብ ኤርትራ ነቲ ንውልቀ ሰባት ኣብ ከቢድ ፀገም ኣውዲቑ ዘሎ ወታደራዊ ኣገልግሎት ንምምሕያሽ ዝወሰደቶ ዝኾነ ዓይነት ስጉምቲ የለን ኢሉ ነይሩ። እቲ ፀብጻብ ካብ ሓምለ 2025 ጀሚሩ ኣብ ዞባ ደቡብ ንኣብነት ኣብ ሰገነይቲ ብርቱዕ ግፋ ከም ዝተኻየደ ብምጥቃስ እዚ ግዱድ ዕስክርና ኣብ ልዕሊ መንእሰያት ሓያል ቁጥባውን ማሕበራውን ፀቕጥታት ይፈጥራሉ ክብል ኣብ ጀኔቫ ንዝተጋብአ ቤት ምክሪ ሰብኣዊ መሰላት ኣፍሊጡ። ኣቶ የማነ ኣብ ዝሃቦ ዝርዝራዊ መግለፂ 5 ዓበይቲ ነጥብታት ኣስፊሩሎ። ቀዳማይ ኤርትራ ኣብ ፈለማ ዓመታት ናፅነት ዓብዪ ሰራዊት ናይ መሓዝ መደብ ከም ዘይነብራ ብምግላፅ 1992 ነቲ ኣስታት 100,000 ዝነበረ ዓቕሚ ሰብ ህዝባዊ ግንባር ብ65 ሚታዊት ክጎድል ከም ዝወሰነን ወታደራዊ ሰረተ እምነት 35,000 ዝበፅሕ ንእሽዶ ምድብ ሞያዊ ሰራዊት መሓዝ ጥራይ ከም ዝነበረን ኣዘኻኺሩ። ሃገራዊ ኣገልግሎት ድማ ከም መመላእታ ናይ ወፃኢ ስግኣት

0: የሆነ ተቋም የተሸመሙ ጋሻ መልስ ከተን ተጠለቀ ታናዘር ኦፖርቹኒቲ ለአፍሪካ ለጋሻ ሹልክ ሰድዱ ብዙ ነገር መንገድ ሳትል ከፍተልቀ ማለት ውድ እድል ከፈይ ጉልበት ኢነርጂ ፖዚቲቭ ኢነርጂ ሁሉ ነገር ተሳልህና ቲም ወርክ ላይ ሰላምታ መጥይት ኢትዮጵያን ኤርላይንስ ሪኮመንድ አው ይተጥነር ማይ ሆነ ሳስ ከመ ኮሮና ኮቪድ አይተጠቆም ፍሊ ኮቪድ እና ጦርነት ተርኪልና በ አይ ካን ቢ ኢቭን አ ሚሊየነር ብዙ ሰዓት ሱ በጣም ተጽዕኖ ፈጣት ሰዓት ነው አድኒቆም ካ ሃው ካም አውዚ ሎስት ፖይንት አውዚ በረካ ዘዳናኪል ጓል ኮይና 53 ዲግሪ ሎት አሉ ሂት ተቋቋማት ሰርላ ኖ ላይፍ ማለት ሶሻል ላይፍ የለይ ከፕራይቬት ህይወት ርሄክሪ ከሶሻል ላይፍ ርሄክሪ ከአሸንዳ ርሄቀ ከወደ አመታት ርሄቀ ያው ሁሉ ሰርህና ኢት ኢዝ ናት ኢዚ ቲም ሊደር የ ቲም ማናጀር የ ጋይድ የ አፋለሽ ፌራትለ ፈረንጅዳ ሁሉም አቤት ቁጥጥር እስከ አልፎም ድረስ አምጥ ቦስ መጀመሪያ ታስተለቁ ግን ለፈጠነ ያደሽ ትከመጥተለው ላይክ ቡጓል አይ በቃ ጓል አይ ፍሪን ቡጓል ከለክተለውስ በቃ ቡጓል አይ ሁሉ የሁድ ነገር ሽፍታ ገለ ገለ ብዙልታ አልሆ አጉል ትራህና ጓል ለስርሒ ኮስሞቲክ ስራህ ለስርሒ ለሆነ ቢዝነስ ለስርሒ ወላ ሀዝለት ባሊ ሽቅል ሽቅል ብለማፋኒ ካዚ ወጥ ይለኒ አን ትራቭል ኦነር ኮኒየ ትራቭል ካምፓኒ ወርልድ ዋይድ ኮን ለሐሰቁስ ስቲል ሜል ዶሚኔት ስራህ ይሁን ሚሉ ስለሐሰውም ሶሳይቲ ሀው ኤቭ ሞክሮክ ለሐፋ ሐሊት ኮኒ ኸልዩ ግን በድኖ ዶን ካለ ተባላት መጤናና ትሩ ኦፕሬተር ኮይናን ሃይር ኮይናን ሼፍ ኮይናን ካውሬን ኦለ አፕዴት ከገብራ ከሰርሃ ስካሽሽ ከጋኒያ ስራህ ሶሃይኪንግ ለምዳ ሁሉ ኤልደልና ካውኡ ስካስካልፈልቱ ካ ፐርሰናሊቲ ካ ናጋቶ ግኔስታፋ ሀማንደት በርዎ ስካሽሽ ከገብራ ካፕተህ በቃ ጎዝ ሰብዬ ኢለ ለሐስሩ አለና አም ዘ ኦንሊ ፊሜል ጋይደስት በረሃ ፖርቱጋላዋን ፌሚኒስት ግሩፕ ነው አለ አይደል ግዛሚ ጓን ስለልኮን ኩብቻ በዋየ ማንንም ማንንም ጋሻ ትራቭል ከገበ ኮስኳስ ይገብራ አገር ለተላኒ ማለት ነው እና አውቱር በኮት ተለሁ ብለክ ኮራስ ለወጥ ካን የለፈለ ሰለስተ ነገራት ነው ነገት ፓድ ሳኒታሪ ናፕኪንስ ሳን ክሬም እና መነጠር ሁሉ ግዜ ካይፍ ለዩ ለዩ ነገር ነው
1: ንሎም ዓልቲ ዝበልናዮ ምድላዋትና እዚኦም ነይሮም ዝኸበርኩም ሰማዕትና ኩል ግዜ ንዓና ሓሪኹም ስለትከታተሉና ርእቶኹም ስለትህቡና ኣዘየ ኣመስግን ላየን ፅጋቤ ፅባሕ ክንራኸብ ኢና ሰላም ሰላም